0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን። የሐምሌ 26 ቀን 2018 የዶቼ ቬለ የአንድ ሰዓት ስርጭት ተጀመረ። አብራችሁን ቆዩ። የዛሬው የእንወያይ መሰናዶ ስደት፣ መንከራተት፣ ሞት፣ ማቅ ማቆሚያው የት ነው በማለት ያጠይቃል። ከዓለም ዜና ለጥቆ ይቀርባል። ዮሐንስ ገብረ እግዚአብሔር የዓለም ዜና ለማቅረብ ዝግጁ ነው። እኔ እሸት የበቀለ በመስተንግዶ አብሬያችሁ አመሻለሁ። የዶቼ ቬለ የአንድ ሰዓት ስርጭት በሳተላይት በኢትዮሳት ወይም ደግሞ NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ፣ በታብሌትና በፌስቡክ የቀጥታ ስርጭቱን ማዳመጥ ይቻላል። የዶቼ ቬለን ዘገባዎች በዋትስአፕ፣ በቴሌግራም እና በዩቲዩብም ታገኙአቸዋላችሁ። ቀዳሚው የዓለም ዜና ነው። ዮሐንስ ገብረ እግዚአብሔር።
0: የዲደብሊው ዜና።
2: ሰላም ጤና ይስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማነታቸው ያልተገለጸ የመረጃ ምንጮችን ዋቢ አድርጎ ዘገበ። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለው ቦታ ውጊያ ተቀሰቀሰው ትላንት ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ገልጿል። እስራኤል በጋዛ ሰርጥ ፈጸመችው በተባለ የአየር ጥቃት 15 ፍልስጤማውያን ሰላማዊ ሰዎች መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀ። የጋዛ ጤና ጥበቃ ሚኒስቴር ዛሬ እንዳስታወቀው እስራኤል በሰሜን ጋዛ በመትገኝ ዴር አልባላ ከተማና በደቡብ ጋዛ በሚገኝ የካን ዮኑስ የአየር ጥቃት ፈጽማለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጦርነትን ለማስቆም በአፋጣኝ ስምምነት ላይ ከተደረሰ ዩናይትድ ስቴትስ እና እስራኤል በኢራን ላይ አዲስ ጥቃት ላለመሰንዘር መስማማታቸውን ገለጹ። አሜሪካ ጥቃት እንዳትፈጽም ኢራን ጠይቃለች በማለት ዶናልድ ትራምፕ የጻፉት ሐሳብ የኢራን መንግስት አዲስ ውሸት በማለት አጣጥሎታል። በኢንዶኔዥያ በአንዲት ጀልባ በደረሰ የእሳት አደጋ 5 ተሳፋሪዎች ሞተው 41 የደረሱበት አለመታወቁን የሀገሪቱ ባለስልጣናት አስታወቁም። ኢንዶኔዥያ የትራንስፖርት ሚኒስቴር ከፍተኛ ባለስልጣን የሆኑት መሐመድ መስዑድ ለአጃንስ ፍራንስ ፕረስ እንዳሉት አደጋው እንደደረሰ ብዙዎቹ ወደ ውሃው እየዘለሉ በመግባታቸው የጠፉ ሰዎች ቁጥርን አነሮታል። ዜና በዝርዝር። በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማነታቸው ያልተገለጸ